እዚ ነው ካፌ ነበር ትንሽ ጫለ መብሎ አባቴ ሲጠራኝ ያለና ተሎ ምንም መስአን በሆን ሚስትሩን ባይገባኝ ኦዋ አባቴን ባውጥቶ አልቀሰው መጥ

omkring እየተማረረ እኔ ግን ውሻዬን አቅፌ ጫወት ነበረ ቢመክረኝ አልሰማው አልሰማው አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ እንዲህ ሲል መከረኝ ግን